0: ክፉ ሰው ተጣራ ወዲህ ማዶ ፍኖ ክፉ ሰው አለ ወያሉ ያለላ ማዲ እንደ ሄዳኛ ነው ነነና ባናት የምንልክ በእናራስ መንገሻ ያልሆነው ነገር አባጣጥ መጣ ዘፈነ ባላገር ነነና ታዛወዛሉ ስሜን ጃና ሞራ ለወርቅ እንደ ማማ መንግስቱ አባጣና ሐራ ባነጋሪም ተህም ቢሰማን አሁን በምን ነገር ያጣላኝ አገሬ አገሬ አደለሁ ዘሆናል በላሁ ይበሬ.
1: You are listening to the World Music Mix, celebrating a half century of freedom sounds from the African diaspora and beyond on WOOC 105.3 FM Troy. Listen online, find the names of songs you are hearing and learn how to find them at www.majorsanctuary.org.